0: ሰዓት ጋብለን ቸቸረ ይባይ አቸ ጉድን
1: ማምባምበነ ዛባቱራን ኸባዋ ዛባቱራን
0: ቸቸረ ሰህላ ቡጎና አኛታይ
1: ዛባቱራን ኸባዋ
0: ሜ ኸምና አላሉ ጉን ፍምነ
1: ኩሰኩሲ
0: ሎንጊታይ
1: ዛባቱራን ኸባዋ
0: ቸቸረ ላወሩን አኛታይ ሜ ኸዝማ
1: bam bam bene sabaturan men khaba
0: nim ci lalo jek tay mek tubarkala yoy no
1: bam bam bene sabaturan
0: bu su sere ngeen yeglu mako na cere je gaw na cere je gaw